ጀምራሩ እንትና ትውየ ይውዩ ወንዲያ ነው ተማሩ ወነ ይውዩ ይኖሪ ወይ ነው ተረተረ አይተ ወይ ነው ይያ ታገረ ይውዩ አባያ ታገረ ልጅ ይባል ሲራ ታገረ አስቶ ወን ወንድ ቡንጋ ወራ ነው ነው ነው